0: እንደዚህ ሳልከጣቀም እንዴ ቢን መናጀር ዩኒቨርሲቲስ ቮንቱ ዩኒቨርሲቲስ ሰድስ ቪቶ ኒያሪ ዩኒቨርሲቲስ ቮንቱ ዩኒቨርሲቲስ ሰድስ ቪቶ
1: ባላ ኢላ
0: ወላ እንደዚህ አና ሰላም አለይኩም ባክሚ ዚያራው ማገል ናያን ቲጃም ያልና ሳንቲያጎ ወረው ጆብ አልሐምዱሊላህ ምስፋኝ ነው አባህ ነው ኢንሻአላህ ደግለ ነይሳን ሙያት ሎል ነይሳን አሃ ያ ከጅርጅ ሰናንተ